የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችን ነው። የዛሬውን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ዕለታዊ ጭንቀታችን ለመልካም ስራችን እንቅፋት መሆን በፍጹም የለበትም በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣቸዋለን። የዛሬ ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደ ጻፈው ምዕራፍ 21 ከቁጥር 15 እስከ 25 ላይ እንደ ተጠቀሰው፣ በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ አብልጠህ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶችን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሦስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም ሦስተኛ ጊዜ ኢየሱስ ትወደኛለህን? ብሎ ስለ ጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎቼን መግብ። እውነት እልሃለሁ፣ ወጣት ሳለ ልብስህን ራስ ለብሰ ወደ ፈለክበት ትሄድ ነበር፣ ስትሸመግል ግን እጅህን ትዘረጋለ፣ ሌላም ሰው ልብስህን አስታጥቆ ልትሄድ ወደ ማትፈልግበት ቦታ ይወስድሃል። ኢየሱስ ይህንን ያለው ጴጥሮስ በምን ዐይነት ሞት እግዚአብሔርን እንደሚያከብረው ለማመልከት ነው። ከዚህ በኋላ ተከተለኝ አለው። ጴጥሮስ ወደ ኋላ ዞር ሲል ኢየሱስ ይወደው የነበረ ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ ራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስ ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳን አንተ ምን ቸገረ? አንተ ራስህ ተከተለኝ አለው። በዚህ ምክንያት ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ኢየሱስ ግን እስክመለስ ድረስ በሕይወት እንዲኖር ብፈልግ አንተ ምን ቸገረ አለው እንጂ እንደማይሞት አልነገረውም። ስለ እነዚህ የሚመሰክረውና ይህንን የጻፈው ይህ ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ለተጻፉት መጻሕፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን

በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር የትንሣኤ አምስተኛ ሰንበትን እናከብራለን። በዚህ ዕለት ጌታችን ኢየሱስ ክርስቶስ የሕይወታችን መመሪያ የሆነውን ቃሉን ቅድስት ቤተ ክርስቲያን ለዕለቱ ባዘጋጀችልን ንባባት አማካኝነት ወደ እያንዳንዳችን ልብ ይልካል። በእርግጥ ጌታችን ኢየሱስ ክርስቶስ ቃሉን ወደ እኛ ሲልክ ቃሉ በሙሉ ልብ እንድናዳምጠውና እንድናስተውል ቢሆንም የቃሉ መደመጥ ዋነኛ ዓላማውና ግቡ ያዳመጥነውን ቃል በሕይወታችን መተግበር እንድንችል ነው። ለዚህም ነው ሁልጊዜ የቃሉ ሰሚዎች ብቻ ሳንሆን በተግባር የምናውልበት ብርታትና ጸጋ ስጠን ብለን የምንለምነው። እንግዲህ በዚህ መልኩ ቅዱስ ሐዋርያው ጳውሎስ ለሮም ሰዎች በጻፈው መልእክት አድርጎ ዛሬ ለእኛም እግዚአብሔር ፍጹም መሐሪ፣ ፍጹም ይቅር ባይ አምላክ መሆኑን ይነግረናል። እኛ ልጆቹ ምንም ያህል ኃጢአተኞች ብንሆንም እንኳን በእርሱ ፊት ለመቆም የተገባን ስሙን ለመጥራት በአነጋገራችን ሆነ በአካሄዳችን ሆነ በምግባራችን የተገባን ባንሆንም እንኳን የእርሱ ፍቅር፣ የእርሱ ቸርነት፣ የእርሱ ምሕረት እኛ ከምንገምተው በላይ ነውና እጆቹን ዘርግቶ ሊያቅፈን፣ ሊያበረታታን፣ እውነተኛ አባትነቱን ሊያሳየን ዘወትር ወደ እኛ ይመጣል። ከኃጢአታችንም ይፈታናል፣ በፍቅሩና በጸጋውም ይሞላናል። ቅዱስ ሐዋርያ ጳውሎስ በዚሁ መልእክቱ በቁጥር 2 ላይ እንደሚጠቅሰው እኛ ለኃጢአት ሞተናል ይለናል። ለኃጢአት መሞት ማለት በእግዚአብሔር ጸጋ በጌታችን ኢየሱስ ክርስቶስ ሞትና ትንሣኤ መሳተፍ፣ ድሮ ከነበረበት አሮጌ እኛነት በመውጣት በአንድያ የእግዚአብሔር ልጅ የተጎናጸፍነውን አዲሱን ከኃጢአት ነፃ የመውጣት ሰውነት ይዘን ወደ ቅድስና ጉዞ መጀመር ማለት ነው። ለኃጢአት መሞት ማለት ማንነታችንን ሙሉ በሙሉ ለእግዚአብሔር ፍቃድ ማስገዛት ማለት ነው። ለኃጢአት መሞት ማለት ለራሳችን ፍላጎትና ስሜት ብቻ መገዛት ሳይሆን እግዚአብሔር በመንፈስ ቅዱስ መሪነት፣ በመንፈስ ቅዱስ አጋዥነት ለሚሰጠን መመሪያ ተገዢ መሆን ማለት ነው። ለኃጢአት መሞት ማለት ሰይጣንንና ከእርሱ የሚመነጨውን ማንኛውንም ዐይነት ክፉ ሐሳብና ምኞት መካድ ማለት ነው። ለኃጢአት መሞት ማለት ከማንኛውም ዐይነት ኃጢአት ነፃ በመሆን በእግዚአብሔር ጸጋ ውስጥ መመላለስ ማለት ነው። ቅዱስ ሐዋርያ ጳውሎስ እንደሚለው በጌታችን ኢየሱስ ክርስቶስ ተጠምቀናል ስንል ከጌታችን ኢየሱስ ክርስቶስ ጋር አብረን ሞተናል፣ ከጌታችን ኢየሱስ ክርስቶስ ጋር አብረን ወደ መቃብር ወርደናል። እዛም በኃጢአት የበሰበሰውን አሮጌውን ሰውነት በመተው ከጌታችን ኢየሱስ ክርስቶስ ጋር አብረን በአዲስ ሰውነት፣ በአዲስ መንፈስ፣ በአዲስ ኃይል ተነስተናል ማለታችን ነው። በጌታችን ኢየሱስ ክርስቶስ አዲስ ፍጥረት ሆነናል ማለታችን ነው። ይህ በጌታችን ኢየሱስ ክርስቶስ ትንሣኤ ያገኘነው አዲስ ሕይወት በተለያዩ መንፈሳዊ እሴቶች ልንጠብቀው፣ ልንንከባከበው ይገባል። በተለይም የእምነታችን መሠረትና የጸጋዎች ሁሉ ምንጭ በሆነው በመሥዋዕተ ቅዳሴ መሳተፍ የምሥጢራትን የጸጋዎችን ሁሉ ባለቤት የሆነውን ጌታችን ኢየሱስ ክርስቶስን በሥጋ ወደሙ መልክ መቀበልና ከእርሱም በምናገኘው ኃይል በየትኛውም መንፈሳዊ እንቅስቃሴ ውስጥ ተካፋይ በመሆን ልናሳድገው ይገባል። ይህ የተቀበልነው አዲስ ሰውነት በዚሁ መልኩ በየጊዜው እየታደሰ የማሄድ ከሆነ የተቀበልነው ጸጋ ቀስ በቀስ ከውስጣችን በመውጣት ተመልሰን ወደ አሮጌው ኃጢአተኛ እኛነታችን በማዘንበል እንደ ቀድሞ የሰይጣንና የእርሱን ሥራ ብቻ ተካፋዮች እንሆናለን ማለት ነው። አንድ ተክል ተተክሎ አስፈላጊ እንክብካቤ ካልተደረገለት በምንም መልኩ ሊያድግ አይችልም። ማለትም ውሃ ማጠጣት፣ መኮትኮት፣ አረሙን ማስወገድ፣ በዙሪያው ማዳበሪያ መጨመርና የመሳሰሉትን። ከተነፈገ አድጎ ፍሬ ማፍራት አይደለም ማደጉ ራሱ ጥያቄ ውስጥ ይወድቃል። ቀስ በቀስ ይጠወልጋል፣ ይደርቃል፣ በስተ መጨረሻም ይሞታል። እኛም በመንፈሳዊ ሕይወታችን እንደዚህ ነን። አስፈላጊው መንፈሳዊ እንክብካቤ ከሌለ ቀስ በቀስ እንጠወልጋለን፣ እንደርቃለን፣ በስተ መጨረሻም እንሞታለን። ቅዱስ ሐዋርያው ጴጥሮስም በሁለተኛ መልእክቱ የሚደግምልን ተመሳሳይ ሐሳብ ነው። ለኃጢአት ሞተናልና ከእንግዲህ ወዲህ የሥጋን ክፉ ምኞት በማድረግ ሳይሆን የእግዚአብሔርን ፍቃድ ለመፈጸም መኖር አለብን ይለናል። ቅዱስ ሐዋርያው ጴጥሮስ
ሌላ የሚያካፍለን ሐሳብ ሁሉ ጊዜ የዓለም መጨረሻ ነገ እንደሆነ የጌታችን ኢየሱስ ክርስቶስ መምጫ ነገ እንደሆነ አድርገን መኖር እንዳለብን ይነግረናል። ይህም ማለት ዘወትር ከኃጢአት ጸድተን በእግዚአብሔር ጸጋ እየተመላለስን እንድንኖር በትንሣኤው አማካኝነት ያገኘነውን አዲስ ሕይወት ጠብቀን ይዘን ወደ ዘላለማዊ ሕይወት እንድንሻገር መልእክቱን ያስተላልፍልናል። ቅዱስ ሐዋርያ ጴጥሮስ በመቀጠል እንደ ባለ አእምሮ ሐሳቡ ጸሎትን ለማድረግ ይረዳችሁ ዘንድ በመጠን ኑሩ፣ ከሁሉም በላይ ደግሞ እርስ በርሳችሁ ፍቅር ይኑራችሁ፣ እግዚአብሔር በሰጣችሁ ስጦታ ተጠቅማችሁ ወንድሞቻችሁንና እህቶቻችሁን በሚገባ አገልግሉ ይለናል። ይህንን ማድረግ ስንችል ብቻ ነው ጌታችን ኢየሱስ ክርስቶስ በትንሣኤው በሰጠን አዲስ ሕይወት ውስጥ እየኖርነን ብለን መናገር የምንችለው። ይህንን መተኪያ የሌለው ቀጥተኛ መንገድ መከተል ስንችል ብቻ ነው የመንግሥተ ሰማይ እጩዎች የእግዚአብሔርም ቃል ፈጻሚዎች ነን ብለን በሙላት መናገር የምንችለው። በዛሬው በዮሐንስ ወንጌል ምዕራፍ 21 ላይ ሲነበብ እንደሰማነው ጌታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር ያደረገውን ውይይትና ስለ ሰጠው ኃላፊነት ይናገራል። ይህ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠው ኃላፊነት ገና ከጅምሩ ጴጥሮስ ሲጠራ አሳ አጥማጅ ነበርክ፣ አሁን ግን የሰዎች አጥማጅ ትሆናለህ ብሎ የተናገረው የክርስቶስ ቃል ተፈጸመ። ምክንያቱም ጌታችን ኢየሱስ ክርስቶስ 3 ጊዜ የዮና ልጅ ስምዖን ሆይ ከነዚህ ይልቅ አብልጠ ትወደኛለህን ብሎ ከጠየቀው በኋላ ግልገሎቼን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ ጥብቅ ትእዛዝ ሰጥቶታል። ስለዚህ በዚህ መልኩ የክርስቶስ የሆኑት ክርስቶስ በየስማቸው ይጠራቸው የነበሩት ከፊት ከፊትም በመሄድ ይመራቸው የነበሩት ስለ እነርሱም ሲል ሕይወቱን አሳልፎ የሚሰጥላቸው የበጎቹ ጠባቂ አድርገው እኛም የክርስቶስ በጎች የሆንን ይህንን የክርስቶስን ቃል ሰምተን በቅዱስ ጴጥሮስ መሪነት አማካኝነት ወደ ዘላለም ሕይወት እንሻገራለን። ጌታችን ኢየሱስ ክርስቶስ በጎቹን በለመለመ መስክ እንደሚያሰማራ ሁሉ ቅዱስ ጴጥሮስም በተቀበለው ኃላፊነት መሠረት በጎቹን ሆነ ጠቦቶቹን በለመለመ መስክ ይመራል፣ ያሰማራል። በዚያም መንጋ ውስጥ የተካተተ ሁሉ የኋላ ኋላ በክርስቶስ ጥላ ውስጥ ይኖራል። ምክንያቱም ቅዱስ ጴጥሮስም በጎቹን እንዲያሰማራ ኃላፊነቱን ይውሰድ እንጂ በጎቹም ሆነ ጠቦቶቹም ሁልጊዜም ቢሆን የክርስቶስ ናቸው። አንዳንድ የቤተ ክርስቲያን አባቶች ጌታችን ኢየሱስ ክርስቶስ ሐዋርያው ጴጥሮስን 3 ጊዜ የዮና ልጅ ስምዖን ሆይ ከነዚህ ይልቅ አብልጠ ትወደኛለህን ብሎ የጠየቀው ከዚህ በፊት ጌታችን ኢየሱስ ክርስቶስ ተላልፎ በተሰጠበት ጊዜ ሐዋርያው ጴጥሮስን 3 ጊዜ ጌታችን ኢየሱስ ክርስቶስ በመካዱ ይህንን የክህደቱን ቃል መሰረዝና እንደ ንስሐም የሚቆጠር ነው ይላሉ። ስለዚህ እኛም በሠራናቸው ኃጢአቶች በመጸጸትና እውነተኛ ንስሐ በመግባት ጌታችን ኢየሱስ ክርስቶስ ባሳየን መንገድ ባስተማረን ትምህርት በሰጠን ጸጋ መመላለስ እንችል ዘንድ ዘወትር ከልጇ አጠገብ የማትለየው እመቤታችን ቅድስት ድንግል ማርያም ከእኛ አጠገብ ሆና የአንድያ ልጇን ጸጋና በረከት ለእያንዳንዳችን ታሰጠን እጃችንንም ይዛ ጌታችን ኢየሱስ ክርስቶስ በሚገኝበት በለመለመው መስክ ትምራን። በተለይም ይህ የግንቦት ወር ለመቤታችን ቅድስት ድንግል ማርያም የተለየ ወር ነውና በዚህን ጊዜ የእርሷን ትሕትና፣ የእርሷን ታዛዥነት፣ የእርሷን ቅድስና በመመልከት እኛም በተቻለን አቅም ሁሉ ትሑቶች፣ ታዛዦች፣ ቅዱሳኖች ለመሆን ጥረት እንድናደርግና ልክ እንደ እናታችን ቅድስት ድንግል ማርያም የቅድስናን መንገድ መከተል እንድንችል እሷ ራሷ እጃችንን ይዛ ትምራን፣ እርሷ ወደ ደረሰችበትን ቦታ ታደርሰን፣ የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዕለታዊ ጭንቀታችን ለመልካም ሥራችን እንቅፋት መሆን የለበትም በሚል አርዕስት በባልደረባችን ዮሐንስ መኮንን የተዘጋጀ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ውድ ወንድሞቼና እህቶቼ እንኳን ለዛሬው እሁድ አደረሳችሁ። በዛሬው መስዋዕተ ቅዳሴያችን ከዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 19 ተወስዶ የተነበበው የወንጌል ክፍል ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሐዋርያቱ ሦስተኛ ጊዜ እንድታያቸው ያስታውሰናል። ይህም የሆነው በገሊላ ሐይቅ ዳርቻ ሲሆን ከሁሉም በላይ ደግሞ ስምዖን ጴጥሮስን ይመለከታል። ስምዖን ጴጥሮስ በዚያን ወቅት ከሌሎች ደቀ መዛሙርት ጋር ነበርና አሳን ለማጥመድ እንደሚሄድ ነገራቸው። ይህን ማለቱ የተለመደ በመሆኑ ምንም የሚያስደንቅ ሆኖ አልተገኘም። ምክንያቱም ከዚያን ጊዜ በፊትም ቢሆን ስምዖን ጴጥሮስ አሳ አጥማጅ ስለነበር ነው። ነገር ግን የአሳ አጥማጅነትን ሥራና መረቦችንም በሙሉ በመጣል ኢየሱስ ክርስቶስን መከተል የጀመረው በዚያው በገሊላ ሐይቅ ነበር። ከሞት የተነሳው ኢየሱስ ክርስቶስም ይጠብቀው ስለነበር የአሳ አጥማጅነት ሥራውን መተው ትንሽ ቅር ቢያሰኘውም ወደ ቀድሞ ሕይወቱ እንደሚመለስ ከእርሱ ጋር ለነበሩት ነገራቸው። እነርሱም ከተስማሙ በኋላ አብረውት እንደሚሄዱ ነገሩት። በዚያን ሌሊት አሳን ለማጥመድ ቢሞክሩም ምንም አላገኙም ነበር። ይህ ሁኔታ በእኛም ላይ ሊከሰት ይችላል። በድካም ብዛት፣ በብስጭት ወይም በስንፍና ምክንያት ከእግዚአብሔር ፈቃድ ይልቅ የግል ፍላጎትን ለመፈጸም ወይም ራስን ለማስደሰት ካለን ፍላጎት የተነሳ ከዚህ በፊት ላደረግነው ልዩ የሕይወታችን ምርጫ ዋጋን አለመስጠት ይሆናል። ለምሳሌ ከቤተሰብ ጋር አንድ ላይ የምንሆንበትን ጊዜ ከመመደብ ይልቅ ብቻችን መሆንን መምረጥ፣ መጸለይን መርሳት፣ የግል ፍላጎታችንን ብቻ ለማሳካት መሮጥ፣ በሌሎች አስቸኳይ ሥራዎች በማሳበብ በጎ ሥራዎችን መሥራት እንዳለብን መዘንጋት፣ እነዚህን በመሳሰሉ ምክንያቶች መፈጸም የሚገቡንን ሥራዎች ሳናከናውን እንቀራለን። ነገር ግን ይህን በማድረጋችን የምናተርፈው ብስጭት ብቻ ነው። ሐዋርያው ጴጥሮስንም ያጋጠመው ይህ ነበር። በዚያን ሌሊት ምንም ዓሣ ሳያጠምድ በቀረ ጊዜ፣ መረቡም ከሐይቁ ውስጥ ምንም ዓሣ ሳይዝ ባዶ በወጣ ጊዜ ተበሳጭቶ ነበር። እኛም ብንሆን እንደ እርሱ ነን። ይህ ታዲያ በሕይወታችን ወደ ኋላ የሚመልሰን እንጂ ምንም ዓይነት እርካታን የሚሰጥ አይደለም። በሐዋርያው ጴጥሮስና በኢየሱስ ክርስቶስ መካከል የሆነው ነገር ምንድን ነው ብለን ብንጠይቅ፣ ኢየሱስ ክርስቶስ ጴጥሮስንና ሌሎችን እንድርያስን፣ ያዕቆብንና ዮሐንስን ወደ መረጣቸው ገሊላ ሐይቅ ዳርቻ መጣ። ኢየሱስ ክርስቶስ እነዚህን ሰዎች በሐይቁ ዳርቻ ባገኛቸው ጊዜ አልነቀፋቸውም። ኢየሱስ ክርስቶስ ሁሌም ቢሆን ልባቸውን ከመማረክ በቀር ማንንም አይነቅፍም። በዮሐንስ ወንጌል ምዕራፍ 21 ቁጥር 5 ላይ እንደተጻፈው ደቀ መዛሙርቱን ልጆቼ ሆይ በማለት በርኅራዬ ይጠራቸዋል። ከዚያን ጊዜ በፊት እንደሚያደርገውም ሁሉ መረባቸውን በድፍረት ወደ ሐይቁ እንዲወረውሩ ጋበዛቸው። በዚህ ጊዜ መረባቸው ሞልቶ እስኪፈስ ድረስ አሳን ያዘላቸው። ወንድሞቼና እህቶቼ

ይጠብቅ ከኢየሱስ ክርስቶስ ጋር አዲስ ህይወት እንደገና መጀመር ያስፈልጋል። እርሱም ዘወትር ይጠብቀናል። እርሱ ስለ እያንዳንዳችን፣ ስለ እኔ፣ ስለ አንተና ስለ አንቺ፣ ስለ ሁላችን ይጨነቃል፣ ያስባል። ስምዖን ጴጥሮስም ይህ አስፈልጎት ነበር። በዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ እንደተጻፈው ኢየሱስ የሚወደው ደቀ መዝሙር ዮሐንስ ጴጥሮስን ጌታ እኮ ነው ባለው ጊዜ በፍጥነት ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ መዋኘት ጀመረ። ይህም ትክክለኛ የፍቅር መገለጫ ነበር። ፍቅር ከአስፈላጊነቱ፣ ከምቾትነቱ ወይም ከግዴታነቱ ባሻገር አስደናቂ ነገሮችን፣ አዳዲስ ነገሮችንና ራስን በነጻነት አሳልፎ የመስጠት ቅንዓትን ይፈጥራል። በዕድሜ ከሌሎች የሚያንሰው ዮሐንስ ኢየሱስን ሊያውቀው የቻለው ከደቀ መዛሙርቱ መካከል ታላቅ የነበረው ጴጥሮስም ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ የሄደው በዚህ መንገድ ነበር። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ለመድረስ ባደረገው ዋና ውስጥ አዲስ ጉጉት እንደነበረው ይታይ ነበር። ወንድሞቼና እህቶቼ፣ ከሞት የተነሳው ጌታችን ኢየሱስ ክርስቶስ ዛሬ እያንዳንዳችንን ለአዲስ ተነሳሽነት ይጋብዘናል። ምንም ነገር እንደምናጣ ሳንፈራ፣ ግራና ቀኝ ሳንመለከት፣ ሌሎች እንዲጀምሩት ሳንጠብቅ መልካም ወደ ሆነው መንገድ ቶሎ ብለን እንድንገባ ይጋብዘናል። ኢየሱስ ክርስቶስን ለማግኘት ስንነሣ ሌሎችን መጠበቅ አያስፈልግም። ምክንያቱም ለሚያጋጥመን ነገር ሁሉ ኃላፊነትን በመውሰድ በድፍረት መነሳት አለብን። ይህን በምናደርግበት ጊዜ ለሌሎች በጎ የሆነውን ለማድረግ ዝግጁዎች ነን ወይስ ልባችንን ለሌሎች ዝግ በማድረግ በፍርሃት ውስጥ እንገኛለን ብለን ራሳችንን መጠየቅ ያስፈልጋል። ኢየሱስ ክርስቶስ በዛሬው ቃሉ የሚነግረን ይህ ነው። በዚህ ታሪክ መጨረሻ ኢየሱስ ክርስቶስ ስምዖን ጴጥሮስን ሦስት ጊዜ መጠየቁን እንመለከታለን። የዮና ልጅ ስምዖን ሆይ፣ እነዚህ ከሚወዱኝ ይበልጥ ትወደኛለህን? አለው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 16። ከሞት የተነሳው ኢየሱስ ክርስቶስ ዛሬ እያንዳንዳችንን ትወደኛለህን፣ ትወጅኛለሽን በማለት ይጠይቀናል። ምክንያቱም ኢየሱስ ክርስቶስ በብርሃነ ትንሣኤው አማካኝነት ልባችን እንዲቀሰቀስ ይፈልጋል። እምነት የእውቀት ጉዳይ ሳይሆን የፍቅር ጥያቄ ነው። ኢየሱስ ክርስቶስ እናንተን፣ እኔንና ሁላችንንም ትወደኛለህን፣ ትወጅኛለሽን በማለት ይጠይቀናል። መረባችን ባዶ በሚሆንበት ጊዜ፣ ምናልባትም ተስፋን ከመቁረጥ የተነሳ በራስ መተማመን ሲጠፋ፣ በድጋሚ መረባችንን ወደ ባሕሩ ለመጣል ድፍረት እንዲኖረን ይጠይቀናል። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ዘንድ ከመጣበት ጊዜ አንስቶ ቀድሞ የነበረውን የዓሣ አጥማጅነት ሥራ ለአንዴና ለመጨረሻ ጊዜ በመተው ራሱን ለእግዚአብሔር ለወንድሞቹና እህቶቹ አገልግሎት ሕይወቱን እዚህ በምንገኝበት ስፍራ ለሞት አሳልፎ እስከ መስጠት ደርሷል። እኛስ ታዲያ ኢየሱስ ክርስቶስን ማፍቀር እንፈልጋለን? የእግዚአብሔርን ፈቃድ ለመፈጸም ዘወትር ዝግጁ የሆነች እመቤታችን ቅድስት ድንግል ማርያም መልካምን ማድረግ የምንችልበትን ኃይል እንድናውቅ ትርዳን።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ያሰማናችሁት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሚያዝያ 23 ቀን 2014 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተገኙት ምዕመናን መንፈሳዊ ነጋዴንና የአገር ጎብኚዎች ያሰሙት አስተንትኖ ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን።

አድማጮቻችን የዛሬው የእሁድ የግንቦት 10 2017 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ግንቦት 10/2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ እርገት ወደ አብ እንደሚወስደን ህብረትንና ሰላምን እንደሚገነባ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማህበራዊ ግንኙነት የሰውን ልጅ እውነት ማክበር እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም መጨነቅ ማለት ሕይወትን መንከባከብ ማለት እንደሆነ ማስታወቃቸውን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ክቡር አባ አንጦኒዮስ አልቤርቶ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶችን በማስመልከት በእስራኤል አገር ስለምትገኝ የቀርሜሎስ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታ የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ እርገት ወደ አብ የሚወስደን ኅብረትንና ሰላምን የሚገነባ መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 9 2018 ዓመተ ምሕረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር ሆነው የእመቤታችን ማርያም የሰላም ንግሥት ጸሎት አድርሰዋል። የላቲን ሥርዓት በምትከተል ካቶሊካዊት ቤተ ክርስቲያን ዘንድ እሁድ ግንቦት 9 2018 ዓመተ ምሕረት የተከበረውን የጌታችን የኢየሱስ ክርስቶስ እርገት በዓል በማስመልከት ቃለ ምዕዳን አሰምተዋል። በቃለ ምዕዳናቸው የኢየሱስ ክርስቶስ እርገት ወደ አብ ዘንድ የሚወስደን ኅብረትንና ሰላምን የሚገነባ መሆኑን አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi in molti paesi del mondo si celebra la solennità dell'Ascensione del Signore.
1: ውድ ወንድሞቼና እህቶቼ ሆይ መልካም ዕለተ ሰንበት ይሁንላችሁ። በዓለም ዙሪያ በሚገኙ በርካታ አገራት ውስጥ የጌታችን የኢየሱስ ክርስቶስ የእርገት በዓል ዛሬ ይከበራል። መጽሐፍ ቅዱስ እንደሚለው የኢየሱስ ክርስቶስ ምስል ከምድር ተነስቶ ወደ ሰማይ ሲያርግ ታየ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ይህም ከረጅም ጊዜ በፊት የተከሰተ ምስጢር መሆኑን እንድናስብ ሊያደርገን ይችላል። ነገር ግን እንዲህ አይደለም። ምክንያቱም የአንድ አካል ክፍሎች ከራስ ጋር እንደተሳሰሩ ሁሉ እኛም ከኢየሱስ ክርስቶስ ጋር አንድ ነን። ኢየሱስ ክርስቶስ ወደ ሰማይ በወጣ ጊዜ ከአብ ጋር ሙሉ ኅብረት እንዲኖረን እኛን ከራሱ ጋር ወደ አብ ዘንድ ይወስደናል። ይህን በማስመልከት ቅዱስ አጎስጢኖስ የመሪ መቅደም የአባላት ሁሉ ተስፋ ነው ብሎ ተናግሯል። በእርግጥም የኢየሱስ ክርስቶስ ሕይወት በሙሉ የእርገት እንቅስቃሴ ነው። በሰብአዊነቱ አማካይነት መላውን ዓለም አቅፎ በማሳተፍ የሰው ልጆችን ከኃጢአት አውጥቶ ከፍ በማድረግ ይዋጃቸዋል። ቀደም ሲል ከነበረበት የጨለማ የኢፍትሐዊነትና ተስፋ የመቁረጥ ሕይወት ፍጹም በሆነው የትንሣኤው ድል ብርሃንን፣ ይቅርታንና ተስፋን እንዲያገኙ ያደርጋቸዋል። በዚህም የእግዚአብሔር ልጅ በመሞቱ ሞታችንን በትንሣኤው ወደ ሕይወት መልሶታል። ስለዚህ የኢየሱስ ክርስቶስ እርገት ከረጅም ጊዜ በፊት ስለተገባልን ቃል ኪዳን የሚነግረን ሳይሆን ወደ ሰማያዊ ክብሩ የሚወስደን ሕያው ትስስር ነው። በዚህ ሕይወት ውስጥ አድማሳችንን ከፍ የሚያደርግና የሚያስፋ እንዲሁም የአስተሳሰብ የስሜትና የድርጊት መንገዳችንን ከእግዚአብሔር ልብ ጋር አንድ በማድረግ በቅርበት ይመራል። ከዚህም በላይ በዚህ የእርገት ጉዞ ወደ አብ ዘንድ የሚወስድ መንገድ መኖሩን እንገነዘባለን። የምንሄድበትን መንገድ ታውቃላችሁ ብሏል የዮሐንስ ወንጌል ምዕራፍ 14። በእርግጥም ይህንን መንገድ የምናገኘው በኢየሱስ ክርስቶስ ውስጥ ነው። በሕይወቱ ስጦታ ነው። በአራያነቱና በትምህርቶቹ ነው። እንዲሁም ቤተ ክርስቲያን የአራያነት ምልክት አድርጋ በምታቀርባቸው በእመቤታችን ቅድስት ድንግል ማርያምና በቅዱሳን በኩል ማግኘት እንችላለን። ርዕሰ ሊቃነ ጳጳሳት ፍራንችስኮስ በዕለታዊ ሕይወታችን አብረውን ስለሚኖሩ አባቶች፣ እናቶች፣ አያቶች በሁሉም የዕድሜ ክልልና ሁኔታ ውስጥ የሚገኙ ሰዎች ቅዱስ ወንጌልን በደስታና በቅንነት ለመኖር ጥረት ስለሚያደርጉ ሰዎች መናገር ይወዱ ነበር። ለድጋፋቸውና ለጸሎታቸው ምስጋና ይግባውና ከእነርሱ ጋር እኛም በየቀኑ ወደ ሰማይ ማድረግን መማር እንችላለን። ሐዋርያው ጳውሎስ እንዳለው በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ክቡር የሆነውን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ ምስጉን የሆነውን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ፊልጵስዩስ ምዕራፍ 4 ቁጥር 8። ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም ሁሉ አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። ፊልጵስዩስ ምዕራፍ 4 ቁጥር 9። በዚህ መንገድ በጥምቀት የተቀበልነው መለኮታዊ ሕይወት ሳያቋርጥ ወደ ከፍታ ወደ አብ ዘንድ ሊወስደን በእኛና በዙሪያችን ሊያድግ በዓለም ውስጥ የኅብረትና የሰላም ፍሬዎች ሊያሰራጭ ይችላል። ለመንገዳችን ብርሃን ሆና የምትመራን የሰማይ ንግሥት እመቤታችን ቅድስት ድንግል ማርያም ዘወትር በጉዞአችን ትደግፈን በማለት ቃለ ምዕዳናቸውን ደምድመዋል።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እሁድ ግንቦት 9/2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማህበራዊ ግንኙነት የሰውን ልጅ እውነት ማክበር እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቶሊካዊት ቤተ ክርስቲያን 60ኛውን ዓለም አቀፍ የማህበራዊ መገናኛ ቀን በምታከብርበት ግንቦት 9/2018 ዓ.ም የቴክኖሎጂ ፈጠራ ወደ ሰው ልጅ እውነት እንዲጓዝ ካቶሊካዊ ምእመናን እንዲያግዙ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት ካቶሊካዊት ቤተ ክርስቲያን 60ኛውን ዓለም አቀፍ የማኅበራዊ መገናኛ ቀን እሁድ ግንቦት 9/2018 ዓ.ም ማክበሯን አስታውሰዋል። በዕለቱ የተከበረውን ዓለም አቀፍ የመገናኛ ቀን አስመልክተው ባደረጉት ንግግር ሁሉም ሰው የሰውን ልጅ እውነት የሚያከብሩ የመገናኛ ዓይነቶችን ማስተዋወቅ ይገባል ሲሉ አሳስበዋል። በቅርብ ዓመታት ውስጥ የመገናኛ ቴክኖሎጂ ከፍተኛ እድገት ማሳየቱን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቴክኖሎጂ ፈጠራ ለሰው ልጅ ጥቅም እንዲውል ጥሪ አቅርበው እያንዳንዱ ሰው የሰውን ልጅ እውነት የሚያከብሩ የመገናኛ ዓይነቶችን ለማስተዋወቅ ራሱን እንዲያዘጋጅ አሳስበው የቴክኖሎጂ ፈጠራ ወደዚያ መምራት እንዳለበት ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰውን ድምፅና ፊት መጠበቅ በሚል ጭብጥ ላይ ያተኮረ 60ኛውን ዓለም አቀፍ የማኅበራዊ መገናኛ ቀን መልእክታቸውን ጥር 16/2018 ዓ.ም ይፋ ማድረጋቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ መልእክታቸው እግዚአብሔር የሰውን ልጆች በመልኩና በአምሳሉ የፈጠራቸው በመሆኑ የሰው ልጆች መልኮችና ድምፆች ቅዱስ ናቸው ሲሉ አስረድተው እያንዳንዳችን ከራሳችን የሕይወት ተሞክሮ የሚመነጭና ከሌሎች ሰዎች ጋር በመገናኘት የሚገለጥ የማይተካና የማይስተካከል ጥሪ አለን ብለዋል። ሆኖም ግን አዳዲስ የዲጂታል ቴክኖሎጂዎች ድምፆችን፣ ፊቶችንና ስሜቶችን በማስመሰል ልዩነታችንን አደጋ ላይ ይጥላሉ ብለዋል። የዲጂታል ቴክኖሎጂዎች የሰውን ድምፅ፣ መልክ፣ ጥበብና ዕውቀት፣ ንቃተ ሕሊናና ኃላፊነት፣ ርኅራሄና ወዳጅነትን በማስመሰል ልዩነታችንን አደጋ ላይ እንደሚጥሉ በማስረዳት ሰው ሰራሽ ወይም አርቲፊሻል ኢንቴሊጀንስ በመባል የሚታወቁ ሥርዓቶች በመረጃ ሥርዓቶች ላይ ጣልቃ ከመግባታቸው በላይ የሰው ልጅ ግንኙነቶችን በጥልቀት በመረዳት ላይ ተጽዕኖ ያሳድራሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የሰው ልጅ እውነተኛ ስጋት የማዳመጥና የማሰብ ችሎታውን ለሰው ሰራሽ አስተውሎና ለማኅበራዊ ሚዲያ ስልተ ቀመሮች ለመተው ፈቃደኛ መሆኑ ነው ሲሉ ተናግረዋል። ሁል ጊዜ ከእኛ የተለዩ ከሆኑት ሰዎች ጋር መገናኘትና መግባባት የምንችልባቸውን መንገዶች እንዲሁም ከእነርሱ ጋር የግድ መዛመድን መማር የምንችልበትን ዕድል ተነፍገናል ብለው ከሌሎች ጋር መሆን ካልቻልን ምንም አይነት ግንኙነት ወይም ወዳጅነት ሊኖር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዚህ ችግር ምላሹ ሰዎች በሰው ሰራሽ አስተውሎት አጠቃቀምና በእርስ በርስ ባለን ግንኙነት ላይ ኃላፊነት፣ ትብብርና ዕውቀት ሊኖራቸው ይገባል ሲሉ አሳስበዋል። የዲጂታል አብዮት ዲጂታል ዕውቀትን ይጠይቃል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከማኅበረሰብና ከባህላዊ ትምህርት ጋር ተዳምሮ ስልተ ቀመሮች እውነታን እንዴት እንደሚቀርጹ፣ በሥራው ዓለም ተጽዕኖን እንዴት እንደሚፈጥሩ፣ በአቀባበል ላይ የተወሰኑ ይዘቶች መኖራቸውን፣ የሰው ሠራሽ አስተውሎት ኢኮኖሚያዊ መርሆችና ሞዴሎች ምን እንደሆኑና እንዴት ሊለወጡ እንደሚችሉ ለመረዳት ዕውቀት ሊኖር ይገባል ብለዋል። ለሰዎች መልሰን ለመናገር ፊቶችና ድምፆች ያስፈልጉናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም የቴክኖሎጂ ፈጠራዎች የመግባባት ስጦታን እንዴት ጥልቅ የሰው ልጅ እውነት አድርገው ሊመለከቱትና ሊያከብሩት ይገባል ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም መጨነቅ ማለት ሕይወትን መንከባከብ ማለት ነው ሲሉ አስታወቁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን ውዳሴ ላንተ ይሁን ሳምንት በምታከብርበት ወቅት ሰላም በሁሉም ሰው ልብ ውስጥ እንዲሰፍን ጸሎት አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 9/2018 ዓ.ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር ሆነው የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት የውዳሴ ላንተ ይሁን ሳምንት ከግንቦት 9 እስከ ግንቦት 16/2018 ዓ.ም ድረስ የሚከበር መሆኑን አስታውሰዋል።
ይህ ዓመታዊ ዝግጅቱ ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሁሉም ሰው ከተስፋ ወደ ተግባር እንዲሸጋገር የጋበዙትንና የጋራ መኖሪያ ምድራችንን ስለ መንከባከብ ያስተላለፉትን ሐዋርያዊ መልእክት መታሰቢያን ለማክበር እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሳምንቱን በማስታወስ ባስተላለፉት መልእክት የውዳሴ ላንተ ይሁን እንቅስቃሴ አባላትና ለተቀናጀ ስነ ምህዳር የሚሰሩ በሙሉ ቁርጠኝነታቸውን እንዲያድሱ አሳስበዋል። የአሲሲው ቅዱስ ፍራንቺስኮስ ለፍጥረት ያለውን ፍቅር በማስታወስ የሰላም መልእክቱን የጠቀሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የቅዱሱን ዕረፍት 800ኛ ዓመት በማክበር ላይ እንደምትገኝ ተናግረዋል። በዚህ የአሲሲው ቅዱስ ፍራንቺስኮስ የኢዮቤልዩ ዓመት ከእግዚአብሔር ጋር ከወንድሞቻችንና ከእህቶቻችን ጋር እንዲሁም ከፍጥረታት ሁሉ ጋር ሰላም እንዲኖረን በማለት ያስተላለፉትን መልእክት እናስታውስ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርብ ዓመታት ውስጥ በልዩ ልዩ ቦታዎች የሚከሰቱ ጦርነቶች ለፍጥረታት በሚደረገ እንክብካቤ ላይ እንቅፋት መሆናቸውን በሐዘን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ለሰላም በሚደረገ እንክብካቤና ለሕይወት በሚደረገ እንክብካቤ መካከል ያለውን ትስስር ጠቁመዋል። የውዳሴ ላንተ ይሁን እንቅስቃሴ አባላትና ለተቀናጀ ስነ ምህዳር የሚሰሩት በሙሉ ቁርጠኝነታቸውን እንዲያድሱ አበረታታለሁ ብለው ሰላምን መንከባከብ ማለት ሕይወትን መንከባከብ ማለት ነው በማለት መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክቡር አባ አንጦኒስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶችን በማስመልከት ከጻፉት መካከል በእስራኤል አገር ስለምትገኝ የቀርሜሎስ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ ከዚህ ቀጥሎ እናቀርብላችኋለን። በእስራኤል የሚገኝ የቀርሜሎስ እመቤታችን ማርያም ቤተ መቅደስ። የቀርሜሎስ ተራራ የሚገኘው በሜዲትራኒያን ባህር ዳርቻ በሃይፋ ከተማ ትይዩ ነቢዩ ኤልያስ ከ450 የበዓል የሐሰት ነቢያት ጋር በተፋለመበት ስፍራ ላይ ነው። አንደኛ መጽሐፈ ነገሥት ምዕራፍ 18 ከቁጥር 19 እስከ 40። ነቢዩ ኤልያስ ለብዙ ዓመታት በእስራኤል አገር ከነበረው ድርቅ በኋላ አገልጋዩን ወደ ተራራው ጫፍ ዝናብ መምጣቱን እንዲመለከት 7 ጊዜ የላከውም ከዚያ ስፍራ ነበር። የነቢዩ አገልጋይ ከዚያው ተራራ ላይ ነበር። ከአንድ ሰው መዳፍ የማይበልጥ ትንሽ ደመና ከባህር ሲወጣ አየሁ በማለት የድርቁን ዘመን ማብቂያን ለነቢዩ የተናገረው አንደኛ ነገሥት ምዕራፍ 18 ከቁጥር 44። በዕብራይስጥ ቋንቋ ቀርሜሎስ ማለት አታክልት ወይም የአታክልት ስፍራ ማለት ነው። ምክንያቱም ይህ ስፍራ በጥንት ዘመን በጣም ለምለምና እጅግ ውብ አረንጓዴ ስፍራ ነበርና። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 2። የቀርሜሎስ ተራራ በእመቤታችን እጅግ ቅድስት ድንግል ማርያም ስም መታወቅ የጀመረው በቀርሜሎስ ተራራ ላይ በብሉይ ኪዳን ዘመን ይኖሩበት ከነበሩት መነኮሳት ጊዜ ጀምሮ ነበር ለማለት ይቻላል። ነቢዩ ኤልያስ ወደ ቀርሜሎስ ተራራ ላይ የወጣው በዚያን ዘመን በድርቅ እጅግ ይሰቃዩ ለነበሩት ወገኖቹ ለእስራኤላውያን ለመጸለይ ብሎ ነበር። ኤልያስ ወደ ቀርሜሎስ ተራራ ወጣ። እዚያም በሁለቱ ጉልበቶቹ መካከል ራሱን ወደ መሬት ደፋ። አንደኛ ነገሥት ምዕራፍ 18 ቁጥር 42። በዚህ አይነት ጠንካራ እምነት ኤልያስ ጸሎቱን ለእግዚአብሔር አቀረበ። ከጥቂት ጊዜ በኋላም ኃይለኛ ዝናብ በመዝነብ የሀገሪቱን ደርቆ የተሰነጣጠቀ መሬት አለመለመ። የእስራኤል ሕዝብም ከድርቅ አደጋ ዳነ። ኤልያስም ከባሕር የወጣውን ደመና በነቢዩ ኢሳይያስ ትንቢት ከተነገረው የድንግል ታሪክ ጋር አያይዞት ነበር። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። የኤልያስን ምሳሌ በመከተል የቀርሜሎስ ተራራ ባሕታውያን ከብዙ ዘመናት ይጠበቅ የነበረው የመሲህ እናት የምትሆነው ድንግል መምጣት ተግባራዊ እንዲሆን ይጸልዩ እንደነበር ይነገራል። የሕይወታቸውም ዓላማ ይህ እንደነበር ተገልጿል። በሌላ በኩል ደግሞ ነቢዩ ኤልያስ ባሕታዊ ሕይወቱን ያሳለፈው በቀርሜሎስ ተራራ ላይ ሲሆን ለእመቤታችን ቅድስት ድንግል ማርያም ታላቅ አክብሮት እንደነበረው ይነገራል። የእርሱን ካባ የወረሰው ደቀ መዝሙሩ ኤልሳዕና በመጽሐፍ ቅዱስ አነጋገር የነቢዩ ልጆች በመባል ይታወቁ የነበሩት ሌሎች ተከታዮቹም የብትሑና ሕይወቱ ተካፋይ በመሆን በእርሱ ብርታትና መንፈስ ሊሞሉ ችለዋል። የእርሱንም መንፈስና ብርታት ቅርስ ለሌሎችም ለማስተላለፍ በቅተዋል። ለረጅም ጊዜ ይነገር በነበረው ትውፊት መሠረት የነቢያት ኤልያስና ኤልሳዕ ወዳጅ የነበሩ ሰዎች ቡድን አባላት በጴራቅሊጦስ ቀን የክርስትናን እምነት እንደተቀበሉ ይነገራል። እነዚያም ሰዎች ለጌታ መምጣት ዝግጅት ያደርግ የነበረው የመጥመቁ ዮሐንስ ደቀ መዛሙርት እንደነበሩም ይነገራል።
የነዚያም ሰዎች ቡድን አባላት ኢየሩሳሌምን ትተው በቀርሜሎስ ተራራ ላይ እንደሰፈሩና ኤልያስ ይኖርበት በነበረውና ከባህር ትንሽ ደመና ሲወጣ ባየበት ስፍራ ለእመቤታችን ክብር አንድ ቤተ ክርስቲያን እንደሰሩም ይነገራል። በመጽሐፍ ቅዱስ ሊቃውንት አስተያየት ነቢዩ ኤልያስ ያየው ትንሽ ደመና የሚያመለክተው የእመቤታችንን እጅግ ቅድስት ድንግል ማርያምን እናትነትና ያለአዳም ኃጢአት የተጸነሰች መሆኗንም ጭምር ነው። እነዚያም በቀርሜሎስ ተራራ ላይ የሰፈሩት ክርስቲያኖች ራሳቸውን የቀርሜሎስ እመቤታችን ማርያም መነኮሳት በማለት ይጠሩ እንደነበር ይነገራል። በሌላ በኩል ደግሞ የነቢዩን ኤልያስ መንፈሳዊነት የሚከተሉ ባህታውያን በቀርሜሎስ ተራራ ላይ ስለ መስፈራቸው ታሪካዊ መረጃዎችን ለመሰብሰብ ብዙ መቶ ዓመታት እንደፈጀ የታወቀ ነው። ስለ ጉዳዩ የመጀመሪያ ትክክለኛ ታሪካዊ መረጃ የተጻፈው እንደ ጎርጎሮሳውያኑ በ1177 ዓመተ ምህረት ነበር። የጻፈውም ዮሐንስ ፎካስ የተባለ ግሪካዊ መነኩሴ ነበር። ከዚያም በኋላ ገዳማዊ መንፈሳዊነት በቀርሜሎስ ተራራ ላይ እንደተደራጀ ከመቅደሱ ታሪክ ለመረዳት ይቻላል። ይህ አይነት መንፈሳዊነት በቀርሜሎስ ተራራ ላይ የተደራጀው ቅዱስ በርቶልድ በሚባለው የልማዥ ተወላጅ በነበረው ፈረንሳዊ አማካኝነት ነበር። በርቶልድም ወደ ቅዱስ አገር እንደ መስቀል ጦረኛ በመሄድ ወደ ቀርሜሎስ ተራራ መንፈሳዊ ጉዞ እንዳደረገ እዚያም የነበረውን የነቢዩን ኤልያስ ዋሻ እንደ ጎበኘ ይነገራል። ከቤተ መቅደሱ ታሪክ እንደምንረዳው ቅዱስ በርቶልድ በዚያን ዘመን በቅድስት አገር በተለያዩ አካባቢዎች የነበሩትን ሌሎች ባህታውያንንም በአንድነት በመሰብሰብ በቀርሜሎስ ተራራ ላይ እንዲሰፍሩ እንዳደረገና የነቢዩን ኤልያስ መንፈስ እንዲከተሉ እንዳመቻቸ ይነገራል። በተጨማሪም ደግሞ ቅዱስ በርቶልድ በቀርሜሎስ ተራራ ላይ ያቋቋመው የባህታን ቡድን በአንድ አለቃ ስር የሚተዳደረውን የገዳማውያን መንፈስ የሚከተል ነበር። እነዚያ በቀርሜሎስ ተራራ ላይ በአንድነት በገዳማዊ መንፈስ ለመኖር የተሰበሰቡት ገዳማውያን እንደ ጎርጎሮሳውያኑ በ1150 ዓመተ ምህረት በገዳማቸው መካከል አንድ ቤተ ጸሎት በእመቤታችን እጅግ ቅድስት ድንግል ማርያም ስም እንደሰሩም ይነገራል። የቅዱስ በርቶልድ ተከታይ ከነበረው የማኅበሩ የመጀመሪያ አበምኔት ከነበረው ከቅዱስ ብሮካርድ ዘመን ጀምሮ በቀርሜሎስ ተራራ ይደራጅ የነበረው የአዲሱ ገዳም አባላት የቀርሜሎስ ተራራ የእመቤታችን ማርያም ወንድሞች ተብለው መጠራት እንደጀመሩም ይነገራል። በዚህ አይነት የእመቤታችን ማርያም ፍቅር የመንፈሳዊነታቸው ልዩ መለያ ለመሆን ችሏል። ሌላው መታወስ ያለበት ነገር ቢኖር ቅዱስ ስምዖን ስቶክ ከቀርሜሎስ እመቤታችን እጅግ ቅድስት ድንግል ማርያም መንፈሳዊነት የተያያዘውን የስካፑለር መንፈሳዊነት በማስፋፋት ረገድ የተጫወተውን ሚና መግለጽ ነው። ስምዖን ስቶክ በእንግሊዝ አገር ኬንት በሚባል አካባቢ እንደ ጎርጎሮሳውያኑ በ1165 ዓመተ ምህረት እንደተወለደም ይነገራል። እንግሊዛዊ በመሆኑ አንዳንድ ጊዜም ስምዖን አንግሎስ ተብሎም ይጠራል። በመስቀል ጦርነት መጨረሻ በ13ኛው መቶ ክፍለ ዘመን ስምዖን አስቶክ ወደ ቅድስት አገር ባደረገው መንፈሳዊ ጉዞ መጨረሻ የነቢዩ ኤልያስ ተከታዮች ነን በማለት ራሳቸውን ይጠሩ የነበሩት ባህታውያን አባል ለመሆን እንደቻለም ይነገራል። በኋላም በእስላሞች ጥቃት ምክንያት ሁኔታው በጣም አስቸጋሪ ሲሆንባቸው መነኮሳቱ ከቀርሜሎስ ተራራ ወደ እንግሊዝ ሀገር በመሸሽ አይሌስፎርድ በሚባል አካባቢ እንደሰፈሩም ይነገራል። እንደ ጎርጎሮሳውያኑ በ1247 ዓመተ ምህረት ለመጀመሪያ ጊዜ በእንግሊዝ አገር በተደረገው የማኅበሩ ጠቅላላ ስብሰባ በ82 ዓመት ዕድሜው ስምዖን አስቶክ የቀርሜሎስ ገዳማውያን ጠቅላይ አለቃ ሆኖ እንደተመረጠም ከገዳሙ ታሪክ ለመረዳት ይቻላል። ቅዱስ ስምዖን አስቶክ በ100 ዓመት ዕድሜው እንደ ጎርጎሮሳውያኑ በግንቦት 16 ቀን 1265 ዓመተ ምህረት በፈረንሳይ በሚገኘው በቦርዶ የቀርሜሎሳውያን ገዳም እስኪሞት ድረስ በቅድስና እንደኖረ ከታሪኩ ለመረዳት ይቻላል። የቀርሜሎስ ተራራ እመቤታችን እጅግ ቅድስት ድንግል ማርያም ስካፕለር አንዳንድ ጊዜ ቡናማ ስካፕለር ተብሎ የሚጠራ ሲሆን በካቶሊካዊት ቤተ ክርስቲያን ካሉት መንፈሳዊ ታዋቂ ልማዶች አንዱ ነው። እመቤታችን እጅግ ቅድስት ድንግል ማርያም ለቅዱስ ስምዖን አስቶክ በሰጠችው ተስፋ መሠረት ቡናዊ ስካፕለር በአንገቱ አጥልቆ የሚሞት ማንኛውም ክርስቲያን የገሃነም እሳት ስቃይ አያገኘውም። በዚህ አይነት የቀርሜሎስ ተራራ እመቤታችን ቅድስት ድንግል ማርያም ስካፕለር የደህንነት ምልክት ነው። ከአደጋም መከላከያ ሲሆን የሰላምም ማረጋገጫ ነው። የቀርሜሎስ ተራራ እመቤታችን ቅድስት ድንግል ማርያም በአሁኑ ጊዜና ለዘላለምም ከአደጋ ሁሉ ትጠብቀን፣ አሜን። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 10 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ግንቦት 10/2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ እርገት ወደ አብ እንደሚወስደን ህብረትንና ሰላምን እንደሚገነባ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማኅበራዊ ግንኙነት የሰውን ልጅ እውነት ማክበር እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም መጨነቅ ማለት ሕይወትን መንከባከብ ማለት እንደሆነ ማስታወቃቸውን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ክቡር አባ አንጦኒዮስ አልቤርቶ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶችን በማስመልከት በእስራኤል አገር ስለምትገኝ የቀርሜሎስ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታ የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ እርገት ወደ አብ የሚወስደን ኅብረትንና ሰላምን የሚገነባ መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 9/2018 ዓመተ ምሕረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር ሆነው የእመቤታችን ማርያም የሰላም ንግሥት ጸሎት አድርሰዋል። የላቲን ሥርዓት በምትከተል ካቶሊካዊት ቤተ ክርስቲያን ዘንድ

ግንቦት 9 2018 ዓመተ ምህረት የተከበረውን የጌታችን የኢየሱስ ክርስቶስ እርገት በዓል በማስመልከት ቃለ ምዕዳን አሰምተዋል። በቃለ ምዕዳናቸው የኢየሱስ ክርስቶስ እርገት ወደ አብ ዘንድ የሚወስደን ህብረትንና ሰላምን የሚገነባ መሆኑን አስገንዝበዋል። ክብራትና ክብራን አድማጮቻችን ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi in molti paesi del mondo si celebra la solennità dell'Ascensione del Signore.
1: ውድ ወንድሞቼና እህቶቼ ሆይ መልካም ዕለተ ሰንበት ይሁንላችሁ። በዓለም ዙሪያ በሚገኙ በርካታ ሀገራት ውስጥ የጌታችን የኢየሱስ ክርስቶስ የእርገት በዓል ዛሬ ይከበራል። መጽሐፍ ቅዱስ እንደሚለው የኢየሱስ ክርስቶስ ምስል ከምድር ተነስተ ወደ ሰማይ ሲያርግ ታየ። ይህንም ከተናገረ በኋላ እነርሱ ያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ይህም ከረጅም ጊዜ በፊት የተከሰተ ምስጢር መሆኑን እንድናስብ ሊያደርገን ይችላል። ነገር ግን እንዲህ አይደለም። ምክንያቱም የአንድ አካል ክፍሎች ከራስ ጋር እንደተሳሰሩ ሁሉ እኛም ከኢየሱስ ክርስቶስ ጋር አንድ ነን። ኢየሱስ ክርስቶስ ወደ ሰማይ በወጣ ጊዜ ከአብ ጋር ሙሉ ኅብረት እንዲኖረን እኛን ከራሱ ጋር ወደ አብ ዘንድ ይወስደናል። ይህን በማስመልከት ቅዱስ አጎስጢኖስ የመሪ መቅደም የአባላት ሁሉ ተስፋ ነው ብሎ ተናግሯል። በእርግጥም የኢየሱስ ክርስቶስ ሕይወት በሙሉ የእርገት እንቅስቃሴ ነው። በሰብአዊነቱ አማካይነት መላውን ዓለም አቅፎ በማሳተፍ የሰው ልጆችን ከኃጢአት አውጥቶ ከፍ በማድረግ ይዋጃቸዋል። ቀደም ሲል ከነበረበት የጨለማ የኢፍትሐዊነትና ተስፋ የመቁረጥ ሕይወት ፍጹም በሆነው የትንሣኤው ድል ብርሃንን፣ ይቅርታንና ተስፋን እንዲያገኙ ያደርጋቸዋል። በዚህም የእግዚአብሔር ልጅ በመሞቱ ሞታችንን በትንሣኤው ወደ ሕይወት መልሶታል። ስለዚህ የኢየሱስ ክርስቶስ እርገት ከረጅም ጊዜ በፊት ስለተገባልን ቃል ኪዳን የሚነግረን ሳይሆን ወደ ሰማያዊ ክብሩ የሚወስደን ሕያው ትስስር ነው። በዚህ ሕይወት ውስጥ አድማሳችንን ከፍ የሚያደርግና የሚያስፋ እንዲሁም የአስተሳሰብ የስሜትና የድርጊት መንገዳችንን ከእግዚአብሔር ልብ ጋር አንድ በማድረግ በቅርበት ይመራል። ከዚህም በላይ በዚህ የእርገት ጉዞ ወደ አብ ዘንድ የሚወስድ መንገድ መኖሩን እንገነዘባለን። የምንሄድበትን መንገድ ታውቃላችሁ ብሏል የዮሐንስ ወንጌል ምዕራፍ 14። በእርግጥም ይህንን መንገድ የምናገኘው በኢየሱስ ክርስቶስ ውስጥ ነው። በሕይወቱ ስጦታ ነው፣ በአራያነቱና በትምህርቶቹ ነው። እንዲሁም ቤተ ክርስቲያን የአራያነት ምልክት አድርጋ በምታቀርባቸው በእመቤታችን ቅድስት ድንግል ማርያምና በቅዱሳን በኩል ማግኘት እንችላለን። ርዕሰ ሊቃነ ጳጳሳት ፍራንችስኮስ በዕለታዊ ሕይወታችን አብረውን ስለሚኖሩ አባቶች፣ እናቶች፣ አያቶች በሁሉም የዕድሜ ክልልና ሁኔታ ውስጥ የሚገኙ ሰዎች ቅዱስ ወንጌልን በደስታና በቅንነት ለመኖር ጥረት ስለሚያደርጉ ሰዎች መናገር ይወዱ ነበር። ለድጋፋቸውና ለጸሎታቸው ምስጋና ይግባውና ከእነርሱ ጋር እኛም በየቀኑ ወደ ሰማይ ማድረግን መማር እንችላለን። ሐዋርያው ጳውሎስ እንዳለው በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ክቡር የሆነውን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ ምስጉን የሆነውን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ፊልጵስዩስ ምዕራፍ 4 ቁጥር 8። ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም ሁሉ አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። ፊልጵስዩስ ምዕራፍ 4 ቁጥር 9። በዚህ መንገድ በጥምቀት የተቀበልነው መለኮታዊ ሕይወት ሳያቋርጥ ወደ ከፍታ ወደ አብ ዘንድ ሊወስደን በእኛና በዙሪያችን ሊያድግ በዓለም ውስጥ የኅብረትና የሰላም ፍሬዎች ሊያሰራጭ ይችላል። ለመንገዳችን ብርሃን ሆና የምትመራን የሰማይ ንግሥት እመቤታችን ቅድስት ድንግል ማርያም ዘወትር በጉዞአችን ትደግፈን በማለት ቃለ ምዕዳናቸውን ደምድመዋል።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እሁድ ግንቦት 9 2018 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማኅበራዊ ግንኙነት የሰውን ልጅ እውነት ማክበር እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቶሊካዊት ቤተ ክርስቲያን 60ኛውን ዓለም አቀፍ የማኅበራዊ መገናኛ ቀን በምታከብርበት ግንቦት 9 2018 ዓ.ም የቴክኖሎጂ ፈጠራ ወደ ሰው ልጅ እውነት እንዲጓዝ ካቶሊካዊ ምዕመናን እንዲያግዙ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት ካቶሊካዊት ቤተ ክርስቲያን 60ኛውን ዓለም አቀፍ የማኅበራዊ መገናኛ ቀን እሁድ ግንቦት 9 2018 ዓ.ም ማክበሯን አስታውሰዋል። በዕለቱ የተከበረውን ዓለም አቀፍ የመገናኛ ቀን አስመልክተው ባደረጉት ንግግር ሁሉም ሰው የሰውን ልጅ እውነት የሚያከብሩ የመገናኛ ዓይነቶችን ማስተዋወቅ ይገባል ሲሉ አሳስበዋል። በቅርብ ዓመታት ውስጥ የመገናኛ ቴክኖሎጂ ከፍተኛ እድገት ማሳየቱን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቴክኖሎጂ ፈጠራ ለሰው ልጅ ጥቅም እንዲውል ጥሪ አቅርበው እያንዳንዱ ሰው የሰውን ልጅ እውነት የሚያከብሩ የመገናኛ ዓይነቶችን ለማስተዋወቅ ራሱን እንዲያዘጋጅ አሳስበው የቴክኖሎጂ ፈጠራ ወደዚያ መምራት እንዳለበት ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰውን ድምፅና ፊት መጠበቅ በሚል ጭብጥ ላይ ያተኮረ 60ኛውን ዓለም አቀፍ የማኅበራዊ መገናኛ ቀን መልእክታቸውን ጥር 16 2018 ዓ.ም ይፋ ማድረጋቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ መልእክታቸው እግዚአብሔር የሰውን ልጆች በመልኩና በአምሳሉ የፈጠራቸው በመሆኑ የሰው ልጆች መልኮችና ድምፆች ቅዱስ ናቸው ሲሉ አስረድተው እያንዳንዳችን ከራሳችን የሕይወት ተሞክሮ የሚመነጭና ከሌሎች ሰዎች ጋር በመገናኘት የሚገለጥ የማይተካና የማይስተካከል ጥሪ አለን ብለዋል። ሆኖም ግን አዳዲስ የዲጂታል ቴክኖሎጂዎች ድምፆችን፣ ፊቶችንና ስሜቶችን በማስመሰል ልዩነታችንን አደጋ ላይ ይጥላሉ ብለዋል። የዲጂታል ቴክኖሎጂዎች የሰውን ድምፅ፣ መልክ፣ ጥበብና ዕውቀት፣ ንቃተ ሕሊናና ኃላፊነት፣ ርኅራኄና ወዳጅነትን በማስመሰል ልዩነታችንን አደጋ ላይ እንደሚጥሉ በማስረዳት ሰው ሰራሽ ወይም አርቲፊሻል ኢንቴሊጀንስ በመባል የሚታወቁ ሥርዓቶች በመረጃ ሥርዓቶች ላይ ጣልቃ ከመግባታቸው በላይ የሰው ልጅ ግንኙነቶችን በጥልቀት በመረዳት ላይ ተጽዕኖ ያሳድራሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የሰው ልጅ እውነተኛ ስጋት የማዳመጥና የማሰብ ችሎታውን ለሰው ሰራሽ አስተውሎና ለማኅበራዊ ሚዲያ ስልተ ቀመሮች ለመተው ፈቃደኛ መሆኑ ነው ሲሉ ተናግረዋል። ሁል ጊዜ ከእኛ የተለዩ ከሆኑት ሰዎች ጋር መገናኘትና መግባባት የምንችልባቸውን መንገዶች እንዲሁም ከእነርሱ ጋር የግድ መዛመድን መማር የምንችልበትን ዕድል ተነፍገናል ብለው ከሌሎች ጋር መሆን ካልቻልን ምንም አይነት ግንኙነት ወይም ወዳጅነት ሊኖር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዚህ ችግር ምላሹ ሰዎች በሰው ሰራሽ አስተውሎት አጠቃቀምና በእርስ በርስ ባለን ግንኙነት ላይ ኃላፊነት፣ ትብብርና ዕውቀት ሊኖራቸው ይገባል ሲሉ አሳስበዋል። የዲጂታል አብዮት ዲጂታል ዕውቀትን ይጠይቃል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከማኅበረሰብና ከባህላዊ ትምህርት ጋር ተዳምሮ ስልተ ቀመሮች እውነታን እንዴት እንደሚቀርጹ፣ በሥራው ዓለም ተጽዕኖን እንዴት እንደሚፈጥሩ፣ በአቀባበል ላይ የተወሰኑ ይዘቶች መኖራቸውን፣ የሰው ሠራሽ አስተውሎት ኢኮኖሚያዊ መርሆችና ሞዴሎች ምን እንደሆኑና እንዴት ሊለወጡ እንደሚችሉ ለመረዳት ዕውቀት ሊኖር ይገባል ብለዋል። ለሰዎች መልሰን ለመናገር ፊቶችና ድምፆች ያስፈልጉናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም የቴክኖሎጂ ፈጠራዎች የመግባባት ስጦታን እንዴት ጥልቅ የሰው ልጅ እውነት አድርገው ሊመለከቱትና ሊያከብሩት ይገባል ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም መጨነቅ ማለት ሕይወትን መንከባከብ ማለት ነው ሲሉ አስታወቁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን ውዳሴ ላንተ ይሁን ሳምንት በምታከብርበት ወቅት ሰላም በሁሉም ሰው ልብ ውስጥ እንዲሰፍን ጸሎት አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 9 2018 ዓ.ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር ሆነው የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት የውዳሴ ላንተ ይሁን ሳምንት ከግንቦት 9 እስከ ግንቦት 16 2018 ዓ.ም ድረስ የሚከበር መሆኑን አስታውሰዋል።
ይህ ዓመታዊ ዝግጅቱ ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ሁሉም ሰው ከተስፋ ወደ ተግባር እንዲሸጋገር የጋበዙትንና የጋራ መኖሪያ ምድራችንን ስለ መንከባከብ ያስተላለፉትን ሐዋርያዊ መልእክት መታሰቢያን ለማክበር እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሳምንቱን በማስታወስ ባስተላለፉት መልእክት የውዳሴ ላንተ ይሁን እንቅስቃሴ አባላትና ለተቀናጀ ስነ ምህዳር የሚሰሩ በሙሉ ቁርጠኝነታቸውን እንዲያድሱ አሳስበዋል። የአሲሲው ቅዱስ ፍራንችስኮስ ለፍጥረት ያለውን ፍቅር በማስታወስ የሰላም መልእክቱን የጠቀሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የቅዱሱን ዕረፍት 800ኛ ዓመት በማክበር ላይ እንደምትገኝ ተናግረዋል። በዚህ የአሲሲው ቅዱስ ፍራንችስኮስ የኢዮቤልዩ ዓመት ከእግዚአብሔር ጋር ከወንድሞቻችንና ከእህቶቻችን ጋር እንዲሁም ከፍጥረታት ሁሉ ጋር ሰላም እንዲኖረን በማለት ያስተላለፉትን መልእክት እናስታውስ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርብ ዓመታት ውስጥ በልዩ ልዩ ቦታዎች የሚከሰቱ ጦርነቶች ለፍጥረታት በሚደረገ እንክብካቤ ላይ እንቅፋት መሆናቸውን በሐዘን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ለሰላም በሚደረገ እንክብካቤና ለሕይወት በሚደረገ እንክብካቤ መካከል ያለውን ትስስር ጠቁመዋል። የውዳሴ ላንተ ይሁን እንቅስቃሴ አባላትና ለተቀናጀ ስነ ምህዳር የሚሰሩት በሙሉ ቁርጠኝነታቸውን እንዲያድሱ አበረታታለሁ ብለው ሰላምን መንከባከብ ማለት ሕይወትን መንከባከብ ማለት ነው በማለት መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክቡር አባ አንጦንዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶችን በማስመልከት ከጻፉት መካከል በእስራኤል አገር ስለምትገኝ የቀርሜሎስ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ ከዚህ ቀጥሎ እናቀርብላችኋለን። በእስራኤል የሚገኝ የቀርሜሎስ እመቤታችን ማርያም ቤተ መቅደስ። የቀርሜሎስ ተራራ የሚገኘው በሜዲትራኒያን ባህር ዳርቻ በሃይፋ ከተማ ትይዩ ነቢዩ ኤልያስ ከ450 የበዓል የሐሰት ነቢያት ጋር በተፋለመበት ስፍራ ላይ ነው። አንደኛ መጽሐፈ ነገሥት ምዕራፍ 18 ከቁጥር 19 እስከ 40። ነቢዩ ኤልያስ ለብዙ ዓመታት በእስራኤል አገር ከነበረው ድርቅ በኋላ አገልጋዩን ወደ ተራራው ጫፍ ዝናብ መምጣቱን እንዲመለከት 7 ጊዜ የላከውም ከዚያ ስፍራ ነበር። የነቢዩ አገልጋይ ከዚያው ተራራ ላይ ነበር። ከአንድ ሰው መዳፍ የማይበልጥ ትንሽ ደመና ከባህር ሲወጣ አየሁ በማለት የድርቁን ዘመን ማብቂያን ለነቢዩ የተናገረው አንደኛ ነገሥት ምዕራፍ 18 ከቁጥር 44። በዕብራይስጥ ቋንቋ ቀርሜሎስ ማለት አታክልት ወይም የአታክልት ስፍራ ማለት ነው። ምክንያቱም ይህ ስፍራ በጥንት ዘመን በጣም ለምለምና እጅግ ውብ አረንጓዴ ስፍራ ነበርና። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 2። የቀርሜሎስ ተራራ በእመቤታችን እጅግ ቅድስት ድንግል ማርያም ስም መታወቅ የጀመረው በቀርሜሎስ ተራራ ላይ በብሉይ ኪዳን ዘመን ይኖሩበት ከነበሩት መነኮሳት ጊዜ ጀምሮ ነበር ለማለት ይቻላል። ነቢዩ ኤልያስ ወደ ቀርሜሎስ ተራራ ላይ የወጣው በዚያን ዘመን በድርቅ እጅግ ይሰቃዩ ለነበሩት ወገኖቹ ለእስራኤላውያን ለመጸለይ ብሎ ነበር። ኤልያስ ወደ ቀርሜሎስ ተራራ ወጣ። እዚያም በሁለቱ ጉልበቶቹ መካከል ራሱን ወደ መሬት ደፋ። አንደኛ ነገሥት ምዕራፍ 18 ቁጥር 42። በዚህ አይነት ጠንካራ እምነት ኤልያስ ጸሎቱን ለእግዚአብሔር አቀረበ። ከጥቂት ጊዜ በኋላም ኃይለኛ ዝናብ በመዝነብ የሀገሪቱን ደርቆ የተሰነጣጠቀ መሬት አለመለመ። የእስራኤል ሕዝብም ከድርቅ አደጋ ዳነ። ኤልያስም ከባሕር የወጣውን ደመና በነቢዩ ኢሳይያስ ትንቢት ከተነገረው የድንግል ታሪክ ጋር አያይዞት ነበር። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። የኤልያስን ምሳሌ በመከተል የቀርሜሎስ ተራራ ባሕታውያን ከብዙ ዘመናት ይጠበቅ የነበረው የመሲህ እናት የምትሆነው ድንግል መምጣት ተግባራዊ እንዲሆን ይጸልዩ እንደነበር ይነገራል። የሕይወታቸውም ዓላማ ይህ እንደነበር ተገልጿል። በሌላ በኩል ደግሞ ነቢዩ ኤልያስ ባሕታዊ ሕይወቱን ያሳለፈው በቀርሜሎስ ተራራ ላይ ሲሆን ለእመቤታችን ቅድስት ድንግል ማርያም ታላቅ አክብሮት እንደነበረው ይነገራል። የእርሱን ካባ የወረሰው ደቀ መዝሙሩ ኤልሳዕና በመጽሐፍ ቅዱስ አነጋገር የነቢዩ ልጆች በመባል ይታወቁ የነበሩት ሌሎች ተከታዮቹም የብትሑና ሕይወቱ ተካፋይ በመሆን በእርሱ ብርታትና መንፈስ ሊሞሉ ችለዋል። የእርሱንም መንፈስና ብርታት ቅርስ ለሌሎችም ለማስተላለፍ በቅተዋል። ለረጅም ጊዜ ይነገር በነበረው ትውፊት መሠረት የነቢያት ኤልያስና ኤልሳ ወዳጅ የነበሩ ሰዎች ቡድን አባላት በጴራቅሊጦስ ቀን የክርስትናን እምነት እንደተቀበሉ ይነገራል። እነዚያም ሰዎች ለጌታ መምጣት ዝግጅት ያደርግ የነበረው የመጥመቁ ዮሐንስ ደቀ መዛሙርት እንደነበሩም ይነገራል።
የነዚያም ሰዎች ቡድን አባላት ኢየሩሳሌምን ትተው በቀርሜሎስ ተራራ ላይ እንደሰፈሩና ኤልያስ ይኖርበት በነበረውና ከባህር ትንሽ ደመና ሲወጣ ባየበት ስፍራ ለእመቤታችን ክብር አንድ ቤተ ክርስቲያን እንደሰሩም ይነገራል። በመጽሐፍ ቅዱስ ሊቃውንት አስተያየት ነቢዩ ኤልያስ ያየው ትንሽ ደመና የሚያመለክተው የእመቤታችንን እጅግ ቅድስት ድንግል ማርያምን እናትነትና ያለአዳም ኃጢአት የተጸነሰች መሆኗንም ጭምር ነው። እነዚያም በቀርሜሎስ ተራራ ላይ የሰፈሩት ክርስቲያኖች ራሳቸውን የቀርሜሎስ እመቤታችን ማርያም መነኮሳት በማለት ይጠሩ እንደነበር ይነገራል። በሌላ በኩል ደግሞ የነቢዩን ኤልያስ መንፈሳዊነት የሚከተሉ ባህታውያን በቀርሜሎስ ተራራ ላይ ስለ መስፈራቸው ታሪካዊ መረጃዎችን ለመሰብሰብ ብዙ መቶ ዓመታት እንደፈጀ የታወቀ ነው። ስለ ጉዳዩ የመጀመሪያ ትክክለኛ ታሪካዊ መረጃ የተጻፈው እንደ ጎርጎሮሳውያኑ በ1177 ዓመተ ምሕረት ነበር። የጻፈውም ዮሐንስ ፎካስ የተባለ ግሪካዊ መነኩሴ ነበር። ከዚያም በኋላ ገዳማዊ መንፈሳዊነት በቀርሜሎስ ተራራ ላይ እንደተደራጀ ከመቅደሱ ታሪክ ለመረዳት ይቻላል። ይህ አይነት መንፈሳዊነት በቀርሜሎስ ተራራ ላይ የተደራጀው ቅዱስ በርቶልድ በሚባለው የልማዥ ተወላጅ በነበረው ፈረንሳዊ አማካኝነት ነበር። ቤርቶልድም ወደ ቅዱስ አገር እንደ መስቀል ጦረኛ በመሄድ ወደ ቀርሜሎስ ተራራ መንፈሳዊ ጉዞ እንዳደረገ እዚያም የነበረውን የነቢዩን ኤልያስ ዋሻ እንደጎበኛ ይነገራል። ከቤተ መቅደሱ ታሪክ እንደምንረዳው ቅዱስ ቤርቶልድ በዚያን ዘመን በቅድስት አገር በተለያዩ አካባቢዎች የነበሩትን ሌሎች ባህታውያንንም በአንድነት በመሰብሰብ በቀርሜሎስ ተራራ ላይ እንዲሰፍሩ እንዳደረገና የነቢዩን ኤልያስ መንፈስ እንዲከተሉ እንዳመቻቸ ይነገራል። በተጨማሪም ደግሞ ቅዱስ ቤርቶልድ በቀርሜሎስ ተራራ ላይ ያቋቋመው የባህታን ቡድን በአንድ አለቃ ስር የሚተዳደረውን የገዳማውያን መንፈስ የሚከተል ነበር። እነዚያ በቀርሜሎስ ተራራ ላይ በአንድነት በገዳማዊ መንፈስ ለመኖር የተሰበሰቡት ገዳማውያን እንደ ጎርጎሮሳውያኑ በ1150 ዓመተ ምሕረት በገዳማቸው መካከል አንድ ቤተ ጸሎት በእመቤታችን እጅግ ቅድስት ድንግል ማርያም ስም እንደሰሩም ይነገራል። የቅዱስ ቤርቶልድ ተከታይ ከነበረው የማኅበሩ የመጀመሪያ አብምኔት ከነበረው ከቅዱስ ብሮካርድ ዘመን ጀምሮ በቀርሜሎስ ተራራ ይደራጅ የነበረው የአዲሱ ገዳም አባላት የቀርሜሎስ ተራራ የእመቤታችን ማርያም ወንድሞች ተብለው መጠራት እንደጀመሩም ይነገራል። በዚህ አይነት የእመቤታችን ማርያም ፍቅር የመንፈሳዊነታቸው ልዩ መለያ ለመሆን ችሏል። ሌላው መታወስ ያለበት ነገር ቢኖር ቅዱስ ስምዖን ስቶክ ከቀርሜሎስ እመቤታችን እጅግ ቅድስት ድንግል ማርያም መንፈሳዊነት የተያያዘውን የስካፑለር መንፈሳዊነት በማስፋፋት ረገድ የተጫወተውን ሚና መግለጽ ነው። ስምዖን ስቶክ በእንግሊዝ አገር ኬንት በሚባል አካባቢ እንደ ጎርጎሮሳውያኑ በ1165 ዓመተ ምሕረት እንደተወለደም ይነገራል። እንግሊዛዊ በመሆኑ አንዳንድ ጊዜም ስምዖን አንግሎስ ተብሎም ይጠራል። በመስቀል ጦርነት መጨረሻ በ13ኛው መቶ ክፍለ ዘመን ስምዖን ስቶክ ወደ ቅድስት አገር ባደረገው መንፈሳዊ ጉዞ መጨረሻ የነቢዩ ኤልያስ ተከታዮች ነን በማለት ራሳቸውን ይጠሩ የነበሩት ባህታውያን አባል ለመሆን እንደቻለም ይነገራል። በኋላም በእስላሞች ጥቃት ምክንያት ሁኔታው በጣም አስቸጋሪ ሲሆንባቸው መነኮሳቱ ከቀርሜሎስ ተራራ ወደ እንግሊዝ ሀገር በመሸሽ አይሌስፎርድ በሚባል አካባቢ እንደሰፈሩም ይነገራል። እንደ ጎርጎሮሳውያኑ በ1247 ዓመተ ምሕረት ለመጀመሪያ ጊዜ በእንግሊዝ አገር በተደረገው የማኅበሩ ጠቅላላ ስብሰባ በ82 ዓመት ዕድሜው ስምዖን ስቶክ የቀርሜሎስ ገዳማውያን ጠቅላይ አለቃ ሆኖ እንደተመረጠም ከገዳሙ ታሪክ ለመረዳት ይቻላል። ቅዱስ ስምዖን ስቶክ በ100 ዓመት ዕድሜው እንደ ጎርጎሮሳውያኑ በግንቦት 16 ቀን 1265 ዓመተ ምሕረት በፈረንሳይ በሚገኘው በቦርዶ የቀርሜሎሳውያን ገዳም እስኪሞት ድረስ በቅድስና እንደኖረ ከታሪኩ ለመረዳት ይቻላል። የቀርሜሎስ ተራራ እመቤታችን እጅግ ቅድስት ድንግል ማርያም ስካፕለር አንዳንድ ጊዜ ቡናማ ስካፕለር ተብሎ የሚጠራ ሲሆን በካቶሊካዊት ቤተ ክርስቲያን ካሉት መንፈሳዊ ታዋቂ ልማዶች አንዱ ነው። እመቤታችን እጅግ ቅድስት ድንግል ማርያም ለቅዱስ ስምዖን ስቶክ በሰጠችው ተስፋ መሠረት ቡናዊ ስካፑለር በአንገቱ አጥልቆ የሚሞት ማንኛውም ክርስቲያን የገሃነም እሳት ስቃይ አያገኘውም። በዚህ አይነት የቀርሜሎስ ተራራ እመቤታችን ቅድስት ድንግል ማርያም ስካፕለር የደህንነት ምልክት ነው። ከአደጋም መከላከያ ሲሆን የሰላምም ማረጋገጫ ነው። የቀርሜሎስ ተራራ እመቤታችን ቅድስት ድንግል ማርያም በአሁኑ ጊዜና ለዘላለምም ከአደጋ ሁሉ ትጠብቀን፣ አሜን። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 10 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።